0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን። የሐምሌ 26 ቀን 2018 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። የዛሬው የእንወያይ መሰናዶ ስደት መንከራተት ሞት ማቆሚያው የት ነው በማለት ያጠይቃል። ከዓለም ዜና ለጥቆ ይቀርባል። ዮሐንስ ገብረ እግዚአብሔር የዓለም ዜና ለማቅረብ ዝግጁ ነው። እኔ እሸት የበቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራም እና በዩቲዩብም ታገኙአቸዋላችሁ። ቀዳሚው የዓለም ዜና ነው። ዮሐንስ ገብረ እግዚአብሔር።
0: የዲደብሊው ዜና።
2: ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማነታቸው ያልተገለጸ የመረጃ ምንጮችን ዋቢ አድርጎ ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለው ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ገልጿል። እስራኤል በጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት 15 ፍልስጤማውያን ሰላማዊ ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። የጋዛ ጤና ጥበቃ ሚኒስቴር ዛሬ እንዳስታወቀው እስራኤል በሰሜን ጋዛ በመትገኝ ዴር አልባላ ከተማና በደቡብ ጋዛ በሚገኝ የካን ዮኑስ የአየር ጥቃት ፈጽማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነትን ለማስቆም በአፋጣኝ ስምምነት ላይ ከተደረሰ ዩናይትድ ስቴትስ እና እስራኤል በኢራን ላይ አዲስ ጥቃት ላለመሰንዘር መስማማታቸውን ገለጹ። አሜሪካ ጥቃት እንዳትፈጽም ኢራን ጠይቃለች በማለት ዶናልድ ትራምፕ የጻፉት ሐሳብ የኢራን መንግስት አዲስ ውሸት በማለት አጣጥሎታል። በኢንዶኔዥያ በአንዲት ጀልባ በደረሰ የእሳት አደጋ 5 ተሳፋሪዎች ሞተው 41 የደረሱበት አለመታወቁን የሀገሪቱ ባለስልጣናት አስታወቁ። ኢንዶኔዥያ የትራንስፖርት ሚኒስቴር ከፍተኛ ባለስልጣን የሆኑት መሐመድ መስዑድ ለአጃንስ ፍራንስ ፕረስ እንዳሉት አደጋው እንደደረሰ ብዙዎቹ ወደ ውሃው እየዘለሉ በመግባታቸው የጠፉ ሰዎች ቁጥርን አነሮታል። ዜና በዝርዝር። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጭን ዋቢ አድርጎ ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገ ውጊያ ከ23 ሰዓታት ገደማ በኋላ እንደቆመ የፈረንሳይ ዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጭ ተናግሯል። በግጭቱ ምን ያክል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠት ተቆጥቧል። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭ በርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት ተናግሯል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆን አለመሆኑን በገለልተኛ እንዳልተረጋገጠ የፈረንሳይ ዜና አገልግሎት በዘገባው ጠቅሷል። በኢትዮጵያ ብሔራዊ ምርጫ ቦርድ በተሰረዘው ህወሓት የሚመራው የትግራይ ክልላዊ መንግስት ትላንት ቅዳሜ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት ከማለዳ ጀምሮ በሸሬና በኩል ውጊያ ጀምሯል በማለት ወንጅሎ ነበረ። የፌዴራል መንግስት ግን ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ የለም። ይሁንና የመስኖና ቆላማ አካባቢ ሚኒስቴር የሆኑት አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩት ጽሑፍ ህወሓት በሸሬና በኩል ጦርነት መክፈቱን ወንጅለዋል። በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሐምሌ 25 ቀን 2018 ውጊያ መቀስቀሱ የተሰማው በአዲስ አበባና በመቀለ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው። እስራኤል በጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት 15 ፍልስጤማውያን ሰላማዊ ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። ሚስቴር መስራቤቱ ዛሬ እንዳስታወቀው እስራኤል በሰሜን ጋዛ በመተገኝ ዴር አልባላ ከተማና በደቡብ ጋዛ በሚገኝ ካኒዮንስ አየር ጥቃት ፈጸማለች። ጥቃቱ ትላንትናና ዛሬ በተከታታይ ለሁለት ቀናት የተፈጸመ መሆኑንም ለማወቅ ተችሏል። የእስራኤል ጦር ጥቃቶቹ በወታደራዊ ኢላማዎች ላይ ያነጣጠሩ እንደነበረ ገልጿል። የእስራኤል የኃይል ሚኒስቴር ኤሊ ኮሄን በበኩላቸው በጋዛ ጥቃት እንዳንፈጽም የሚከለክለን ምንም አይነት ስምምነት የለንም ማለታቸውን ሮይተርስ የዜና ወኪል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነት ለማስቆም በአፋጣኝ ስምምነት ላይ ከተደረሰ ዩናይትድ ስቴትስ እና እስራኤል በኢራን ላይ አዲስ ጥቃት ላለመሰንዘር መስማማታቸውን ገለጹ። ትራምፕ በማህበራዊ የትስስር ገጻቸው ዩናይትድ ስቴትስ በኢራን ላይ ጥቃት ለመፈጸም ዝግጁ እንደነበረች ገልጿል። ይሁንና ቴህራን እና ሌሎች የመካከለኛ ምስራቅ አገራት አሜሪካ በኢራን ላይ ጥቃት እንዳትፈጽም ጥያቄ ማቅረባቸውን ዶናልድ ትራምፕ ጽፈዋል። በዚህ ጥያቄ መሰረት ኢራን በፍጥነት ስምምነት ላይ ከደረሰች ጥቃት እንዳይፈጸም መስማማታቸውን የአሜሪካ ፕሬዝዳንት ገልጿል። ፕሬዝዳንት ትራምፕ ጦርነቱን ለማስቆም የተዘጋጀ ያለውን ስምምነት የሆርሙዝ ሰርጥ ባስቸኳይ ሙሉ በሙሉና በአጠቃላይ መክፈትንና የኢራን የኒውክሌር ስጋቶችን ማስቆም ያካትታል ብለው ነበር። በዚህ ጥያቄ መሰረት ለዓለም የወደፊት ጥቅም እንዲሁም ለስኬታማና ለበለጸገች ኢራን ህልውና ሲባል በፍጥነት ስምምነት ላይ መድረስ መቻሉ እንደተጠበቀ ሆኖ ጥቃቱን ለመሰንዘር ተስማምቻለሁ በማለት አብራርቷል። አሜሪካ ጥቃት እንዳትፈጽም ኢራን ጠይቃለች በማለት ዶናልድ ትራምፕ የጻፉትን ሐሳብ የኢራን መንግስት አዲስ ውሸት በማለት አጣጥሎታል። መህር የተባለው የኢራን መገናኛ ብዙሃን ስማቸው ያልተገለጸ ወታደራዊ አዛዥ የኢራን ጦር በከፍተኛ ተጠንቀቅ ላይ እንደሚገኝ መናገራቸውን ዘግቧል። በሌላ ዜና የሳውዲ አረቢያ አልጋውራሽ ልዑል መሐመድ ቢን ሳልማን ትላንት ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር የስልክ ውይይት ማድረጋቸውን የሳውዲ መገናኛ ብዙሃን ዘግቧል። በውይይታቸውም አሜሪካ ከኢራን ጋር ያላትን ግጭት ወደ ከፍተኛ ደረጃ እንዳይሻገር ያላቸውን ስጋት ገልጸውላቸዋል ነው የተባለው። አልጋውራሽ ልዑል መሐመድ ቢን ሳልማን ፕሬዝዳንት ትራምፕ ለድርድርና ለውይይት ቅድሚያ እንዲሰጡ አሳስበዋል ሲሉ የሳውዲ መገናኛ ብዙሃን ዘግቧል። የስልክ ውይይት የተካሄደው ትራምፕ ጦርነትን ለማስቆም ትዕዛዝ ሊሰጡ እንደሚችሉ ከመጻፋቸው በፊት ነው። አንድ ስማቸው ያልተጠቀሰ የሳውዲ ባለስልጣን በበኩላቸው ትራምፕ ሊወስዱ ስላቀዱት አዲስ እርምጃ ከሳውዲ አረቢያ ግልጽ ማብራሪያ መጠየቃቸውን ለአሶሺየትድ ፕሬስ ዘግቧል። ይህ ዶቼ ቬለ ነው። በኢንዶኔዥያ በአንዲት ጀልባ በደረሰ የእሳት አደጋ 5 ተሳፋሪዎች ሞተው 41 የደረሱበት አለመታወቁን የሀገሪቱ ባለስልጣናት አስታወቁ። የኢንዶኔዥያ የትራንስፖርት ሚኒስቴር ከፍተኛ ባለስልጣን የሆኑት መሐመድ መስዑድ ለአጃንስ ፍራንስ ፕረስ እንዳሉት አደጋው እንደደረሰ ብዙዎቹ ወደ ውሃ እየዘለሉ በመግባታቸው የጠፉ ሰዎች ቁጥርን አንሮታል። የሀገሪቱ የአደጋ ጊዜ ሰራተኞች ይህ ዜና እስከተጠናቀረበት ጊዜ ድረስ የ225 ተሳፋሪዎችን ሕይወት ታድገዋል። የአደጋው መንስኤ በተመለከተ ግን የተባለ ነገር የለም። በሌላ ዜና ከሞሮኮ ወደ ስፔን ግዛት ሲኡታ ሲሻገሩ የሞቱ ሰዎች ቁጥር 72 መድረሱን የግዛቱ አስተዳዳሪ ለአጃንስ ፍራንስ ፕረስ ገልጿል። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጮችን ዋቢ አድርጎ ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ጠቅሷል። እስራኤል በጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት 15 ፍልስጤማውያን ሰላማዊ ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነት ለማስቆም በአፋጣኝ ስምምነት ላይ ከተደረሰ ዩናይትድ ስቴትስ እና እስራኤል በኢራን ላይ አዲስ ጥቃት ላለመሰንዘር መስማማታቸውን ገለጹ። አሜሪካ ጥቃት እንዳትፈጽም ኢራን ጠይቃለች በማለት ዶናልድ ትራምፕ የጻፉትን ሐሳብ የኢራን መንግስት አዲስ ውሸት በማለት አጣጥሎታል። በኢንዶኔዥያ በአንዲት ጀልባ በደረሰ የእሳት አደጋ 5 ተሳፋሪዎች ሞተው 11 የደረሱበት አለመታወቁን የሀገሪቱ ባለሥልጣናት አስታወቁም። አድማጮች ዜናው በዚሁ አበቃም።
1: ለዓለም ዜናው ዮሐንስና መሰግናለሁ። በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፈውን የዕለተ እሁድ ስርጭታችንን ነው። ቀጥሎ

0: ባል በዚህ ተግባራት ከሚገደዱ መካከል ኢትዮጵያውያን እንደሚገኙባቸውም ተነግሯል። ዓለም አቀፉ የጠፉ ስደተኞችን አፈላላጊ ድርጅት እንዳስታወቀው ደግሞ እንደ ጉሮርሳን አቆጣጠር ከ2024 እስከ 2026 ባሉት ዓመታት በሜዲትራኒያን ባህርና በአትላንቲክ ውቅያኖስ የስደት መስመሮች ቢያንስ 15000 ስደተኞች ህይወታቸውን ማጣታቸውን ይፋ አድርጓል። የሳውዲ አረቢያ ባለስልጣናት አደንዛዥ እጽ በማዘዋወር የወነጀሏቸው 5 ኢትዮጵያውያን ስደተኞች ባለፈው ሰኞ በሞት መቅጣታቸውም ተነግሯል። በደቡብ አፍሪካ መጤጠል ወጣቶች በአፍሪካውያን በአጠቃላይ በኢትዮጵያውያን ላይ ደግሞ ያደረሱት ያለው ግፍም በየጊዜው ተዘግቧል። መቀመጫውን ቤንጋዚ ያደረገው የሊቢያ ባለስልጣናት ደግሞ በበኩላቸው ሰሞኑ የትሪያዩ ዜግነት ያላቸውን ቢያንስ 117,350 ህገ ወጥ ያሏቸውን ስደተኞች ከአገራቸው ማባረራቸውን አስታውቋል። የትሪያዩ የአውሮፓና የአሜሪካ ሀገራትም የስደተኝነት ፖሊሲያቸውን በማጥበቅ ላይ ናቸው፣ ይያባረሩም ይገኛሉ። ሰሞኑ የኢትዮጵያ ፌደራል ፖሊስ 17 አደገኛ ያላቸውን ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን አስታውቋል። የፌደራል ፖሊስ በምርመራ ሰነዱ እንዳመለከተው ተጠርጣሪዎቹ በመስራቁ የሀገራችን ክፍል በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎች በህገወጥ መንገድ ሲልኩ ነበር። ይህ መረጃ ከተሰራጨ በቀናት ልዩነት የኢትዮጵያ ፌደራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙንም አስታውቋል። ተጠርጣሪው ከማዕከላዊ ኢትዮጵያ ክልል ከሀዲያና ከከምባታ ዞኖች በርካታ ወጣቶች እያታለለ ወደ ደቡብ አፍሪካ ሲያሻግር እንደነበረ ፖሊስ ጠቅሷል። ቁጥጥር እስራትና ስደት ማባረሩ ቢጠናከርም ችግር ጦርነት ስራ አጥነት ሰዎችን ማሰደድ ማንገላታትና ህይወትን ማጥፋት ግን አሁንም እንደቀጠለ ነው። ማቆሚያው የት ነው? የዛሬ ውይይታችን ርዕስ ነው። እስቲ ተወያዮቻችን ራሳችሁን በማስተዋወቅ እንጀምራለን።
1: ገዛኸኝ ስማሞ ይባላለሁ። ደቡብ አፍሪካ የፓብሊክ አድቮኬሲ የኮሚኒቲ አዌርነስ ላይ ሰራለሁ። የአንድ ግብረሰናይ ተቋም እመራለሁኝ። አመሰግናለሁ።
2: እሺ፣ እኔ ጄላ ነምዚ ይባላለሁ። የኢትዮጵያ ፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ኃላፊ ነው።
0: ማርጎን
3: ጄላ ነምዚ አቶ።
4: እኔ ናትናኤል ይባላለሁ። ጀርመን ያለሁት በስደተኛ ካምፕ 7 ዓመት ሰርቻለሁ። በስደተኛዎች ወይም ደግሞ በስደት ላይ መጽሐፍም ጽፌ ባለፈው ዓመት ለአንባቢ አበርክቻለሁ። በአሁኑ ሰዓት የግል ስራ በመስራት ይገኛለሁ።
0: እንግዲህ ውይይታችን ስደት ምን ይመስላል ኑሮ ከሚለው እንጀምራለን። ከተሰዳጆች አንዳችሁ የሆናችሁ በተለይ በሳውዲ አረቢያ መስመር በሚደረገው እንቅስቃሴ በራሱ ህይወትም ተፈትኖበት መጽሐፍም ጽፎበት አልና ናትናኤል እስቲ ካንተ ልጀምር።
4: ኦኬ፣ እንግዲህ ያው አጠረጌ ለመናገር ያክል የስደት ምክንያቶቹ የመጀመሪያው ጥራት ያለው ትምህርት ወይ ደግሞ እድሎችን አለማግኘት፣ የደረጃውን የጠበቀ ኑሮ አለ።
0: እሱ መጣበታለሁ ወደ በኋላ።
4: በጣም ጥሩ። እንግዲህ ስትሰደድ ብዙ ነገር ያጋጥመሃል። ራብ አለ፣ መገረፍ አለ፣ መጠማት አለ፣ ሞትም አለ፣ መደፈር አለ። በተለይ ሴቶች በጣም በብዛት ይደፈራሉ። ኮምፕሊትሊ ከሰው ማንነት ወጥተህ እንደ አውሬ አይነት ህይወት የምትኖርበት የምታሳልፍበት ልምድ ነው የምታካብተው እና በዛ ውስጥ ብዙ ነገር የምታጣቸው ነገሮች አሉ።
0: ለምሳሌ እስቲ መጽሐፍ ላይ ከከተብካቸውም ካየሃቸው ምሳሌ አድርገህ እስቲ ንገረን።
4: ጥሩ። እንግዲህ የመጀመሪያው ስትሰደድ ከ50% በላይ እንደምትሞት እርግጠኛ ሆነህ ነው የምትለው። የምትሰደድበትም መንገድ አብዛኛው ስቃይ ይበዛዋል፣ መከራ ይበዛዋል። እንደ ዕድለኛ ሆነ ካለፍክና የምትፈልግበት ቦታ ከደረስክ እንኳን እዛም ከዜሮ ነው የምትጀምረው። ስቃዩ አለ፣ መከራው አለ እና በተለይ ደግሞ በረሃ ላይ ብዙ ትደበደባለህ። እንደውም ከዛም አልፎ ደግሞ እስከ ሞት ድረስ የሚያደርስ ነገር ሁሉ ሊፈጸምብህ ይችላል እና ያንን እኔ አይቻለሁ። በተወሰነ መንገድም ደግሞ አሳልፌያለሁ እና መጨረሻ ላይ ግን የምትፈልግበት እንኳን ደርሰህ ትልቅ የሆነ የስነ ልቦና ጥቃት የማይለቅህ የስነ ልቦና ጥቃት ይይዝሃል ማለት ነው።
0: እስቲ ደቡብ አፍሪካ ደግሞ በተለይ አሁን የመጤጠል እንቅስቃሴ በስፋት እየተንቀሳቀሱ ይገኛሉ ወጣቶቹ። የዚህ እንቅስቃሴ

0: መነሻው ምንድን ነው? በኢትዮጵያውያን በተለይ በአፍሪካውያን በአጠቃላይ በኢትዮጵያውያንስ በተጨባጭ ምን ጉዳት እየደረሰ ነው? አቶ ገዛኸኝ
1: እጅግ በጣም አመሰግናለሁ። ያው ደቡብ አፍሪካ የኢትዮጵያን ትንሹ ሀገር ነው የሚባለው፣ ግን ከጊዜ ወደ ጊዜ ከፍተኛ ያሉ የሰው ቁጥሮች ደቡብ አፍሪካን ይፈልሳሉ። በርካታ ያለሙት ለችግርና ለስደት ሰለባ ይሆናሉ። በርካቶቻቸው የወተት ላም መሽጦ ከወላጆቻቸው በርካታ ገንዘብ መሬት ሲይዙ በርካታ በተለይ ቅድም ለመጥቀስ እንደሞከር ከማዕከላዊ ኢትዮጵያ አካባቢ ነው በብዛት የሚፈልሱት ደቡብ አፍሪካ ውስጥ።
0: የአቶ ገዛኸኝ ስልክ ተቋርጧል። ወደ አቶ ጄላ እንመለስና እስቲ በዚህ በስደት ምክንያት ወይም ደግሞ ለስደት ምክንያት የሆኑ ሰዎችን በመቆጣጠር በኩል በፌዴራል ፖሊስ እየተደረጉ ያሉ እንቅስቃሴዎች ያብራሩልን።
2: እሺ፣ አመሰግናለሁ። የኢትዮጵያ ፌዴራል ፖሊስ ይህንን የህገወጥ የሰዎች ዝውውርን እና ሰዎችን በህገወጥ ድንበር ማሻገርን ወንጀል በተመለከተ ይህንን ወንጀል ምክንያቱም ወንጀሉ በአንድ ሀገር ብቻ የምትከላከለው ስላልሆነ በዓለም አቀፍ ደረጃ ድንበር ተሻጋሪ ወንጀል ስለሆነ ከጎረቤት ሀገሮች ከዓለም አቀፍ ተቋማት ድርጅቶች ጋር ተቀናይቶ ነው እየሰራ ያለው። ምክንያቱም በአንድ ብቻችንን እንከላከላለን ብንለው የማይቻል ነገር ነው። ወንጀሉ ቅድም አንተ እንደጠቀስከው የኔትወርክ ዘርግተው ነው የሚሰሩት እና በድብቅ በተለያየ መንገድ የሚሰራ ውስብስብ ሰንሰለት ያለው ስለሆነ ይህንን ሰንሰለት ለመበጣጠት የኢትዮጵያ ፌዴራል ፖሊስ በለውጡ ዓለም አቀፍ የፖሊስ ለፖሊስ ግንኙነት በማጠናከር በዚህ መሰረት ሁሉም
0: የአቶ ጄላንም ተቋርጧል። እስቲ ወደ ናትናኤል ልመለስና የስደት ምክንያቶች ምንድን ናቸው?
3: እንግዲህ የስደት ምክንያት ብዬ ምለው በተለይ በአሁኑ ሰዓት በደንብ ሊጠናበት ሊታይበት የሚገባው አንድ ነገር አለ ብዬ አስባለሁ። የመጀመሪያው የህዝብ ቁጥር መብዛት ነው። ከጊዜ ወደ ጊዜ እየጨመረ እየመጣ ያለው የህዝብ ቁጥር ብዛት ጥራት ያለው ትምህርት እንዳያገኙ፣ ደረጃውን የጠበቀ ኑሮ እንዳይኖር፣ በተጨማሪም የስራ እድሎች እና የመሳሰሉት ነገሮች እንዳያገኙ በማስቻል የስደት ቁጥሩን በከፍተኛ ሁኔታ ጨምሮታል። እንግዲህ እዚህ ነገር ትኩረት ተሰጥቶ ካልተሰራበት እና ስር ነቀል እርምጃ ካልተወሰደ ስደተኛ አዘዋዋሪዎችና ተሰዳጆች የአይጥና ድመት አይነት ላይፍ ሆኖ መቀጠሉ ህይወት ሆኖ መቀጠሉ አይቀርም እና ያው መልሰንም በዚህ ደረጃ ወይም በዚህ ሁኔታ በዚህ ጉዳይ ማውራታችን የማይቀር ጉዳይ ስለሆነ እንግዲህ እነዚህ በተለይ የህዝብ ቁጥር መብዛት ላይ እና እድሎች በተለይ ስራ እድሎች የተለያዩ ሰዎች እንዳይሰደዱ እነዚህ ነገሮች እድል ቢኖሩ ጥሩ ነው። በተጨማሪም ደግሞ በቂ የሆነ ወይ ደግሞ መረጃ አለመኖሩ ይህም አንድ ምክንያት ነው። እነዚህ ሁለት ሶስት ምክንያቶች ብዬ አስቀምጫቸዋለሁ።
0: እንግዲህ በተለይ በደላሎች አካባቢ የሚነገራቸው ነገር አለ፣ እዚህ አካባቢ ደግሞ ሲመጡ የተለየ ነገር ነው ያለው እና እዚህ ጋር ያለው ነገር እውነታ ምንድን ነው?
3: እንግዲህ ከመነሻው ጀምሮ ሲነሱ ሌላ ዓለም ገነት የሚመስል ዓለም ነው የሚነገረው። ከዛ በኋላ ልብ የሚያንጠለጥል ያለህን ነገር ሁሉ እውነት የሚመስል ነገር ነው ተነግሮ የምትነሳው። ከሚጀምረው እንግዲህ ስቃዩ ያው በረሃብ መንገድ ላይ ነው። ይሄ የተነገረና ያልተነገረ ሳይገጥም ሲቀር ጊዜ ወደ ተለያየ ሁኔታ ውስጥ የመግባት ነገር አለ። ያንን ሁሉ አልፈ መጥተ እዚህ የምትፈልግበት ሀገር ብትል የትኛውም ሀገር ስትደርስ ከዜሮ ነው የምትጀምረው። ሁሉም ሀገር የራሱ የሆነ የባህል እሴት አለው፣ ቋንቋ አለ፣ እንዲሁም ደግሞ የእንትናቸው የትምህርት ሂደታቸው ራሱን የቻለ አንድ ትልቅ መሰናክል ነው ለሚሰደደው ሰው ትልቅ ችግር ሆኖ ከፊታቸው የሚጋረጥ ወይ ከፊታችን የተጋረጠ ነገር ነው እና ያን ሁሉ አልፈ ነው እንግዲህ ወደ ምናልባት ሶሻል ኮሚኒቲ ውስጥ የምትቀላቀለው እና በቀላሉ በትንሹ ከ3-5 ዓመት ይፈጅብሃል ከማህበራዊ ህይወት ወይ ደግሞ ከዜጎች ጋር ትንሽ ተመሳስለን ለመኖር።
0: በጣም አመሰግናለሁ። አቶ ገዛኸኝ ገብተዋል። የአቶ ጄላን የፌዴራል ፖሊስ የህዝብ ግንኙነት ኃላፊ እሳቸውም እየሞከርንና ያለ ነው። አቶ ገዛኸኝ የጀመርከው የደቡብ አፍሪካ መጤጠል እንቅስቃሴ በኢትዮጵያውያን ስደተኞች ላይ እየደረሰ ያለው ሁኔታ እስቲ አብራራልን።
1: እንግዲህ ደቡብ አፍሪካ የስደተኞች መጥተል ክስከሳዎች ጅምር ላይ ባለማወቅ ኢትዮጵያን ክሬት የተደረገ ነው። አንድ ዱዱላ ማለት ማጥቅግፋው አውጣ የሚል ነውና ያግለሰብ ባሰራጨው በሮንግ ፕሮፖጋንዳ ያው አገሪቱ ላይ በርካታ ፖለቲካ ፓርቲዎችና መጥተል ጥላቻና የጠብቀስካሽ ንግግሮችን የሚያባዙ ወጣቶች ፈልሰዋሉ። በተጨባጭ ለህዝቡ የሚነገረው ትርክት ሌላ ነው። ገነት ምድር ላይ ገነት ላይ ትኖራለ፣ መሬት ላይ ብር በቃ ሰብስበ ትወስዳለ ተብሎ ነው የሚነገረው። አርብት ውስጥ እኮ ሚኒመም በቀን 10 እና 11 ሰው ህይወት ያጣ ነበር እኮ። አሁን ሀገራችን ውጡ እያሉ በየቦታው ነው በማይታወቁ ሁኔታዎች ወንድሞቻችን እየሞቱ ያሉት ማለት ነው። የክብሪት ስቲክ ተጠይቆ ከልክሎ የተገደላለ ጠንቃ ባለመቻል ማለት ነው። ስለዚህ ግንዛቤ ቬሪ ኢምፖርታንት ስለሆነ
0: እሺ ወደዛ መጣበታለሁ። ወደ አቶ ጄላን አንዴ ገብቷልና የፌደራል ፖሊስ የቁጥጥር እንቅስቃሴ ባጠቃላይ መንግስት እያደረገ ያለውን እስቲ ይግለጹልን።
2: አመሰግናለሁ። የኢትዮጵያ ፌደራል ፖሊስ እንግዲህ ይሄ ወንጀል ቅድም ሲጠቅሱ እንደነበረው ወንጀሉ በጣም አስከፊ ነው። ሁለተኛ ደግሞ ድንበር ተሻጋሪ ነው። ሶስተኛ የሚሰራው በገንዘብ ነው። ብዙ ኢንተረስቶች አሉበት በውስጡ። ስለዚህ ይሄ ኔትወርክ እስከ ውጭ ሀገር ድረስ ስለሚዘረጉ ይህ ወንጀል ለመከላከል በኢትዮጵያ ደረጃ ብቻ መከላከል የሚቻል አይደለም። ከሌሎች አጋር ድርጅቶች እና ከፖሊስ ለፖሊስ ግንኙነት በመፍጠር በዓለም አቀፍ ግንኙነትን በማስፋት ኢትዮጵያ ፌደራል ፖሊስ ተደራሽነቱን እስከ ውጭ ሀገር ድረስ በማስፋት እነዚህ ወንጀለኞች ያሉበትን አካባቢ እያሰሰ ከኢንተርፖል ከሮክ እና ከሌሎች ሬድ ፎክስ የሚባልም አለ የእንግላንድ እነዚህ በዚህ ጉዳይ ላይ ትብብር ያደርጋሉ። በተለይም ድንበር ተሻጋሪ ወንጀሎች ላይ አብሮ ከኛ ጋር ለመስራት ጥሩ ኢንተረስት አላቸው። ምክንያቱም እኛ ሀገር ያለ ተወላጅ ብቻ ወይም ዜጎች ብቻ የሚጎዱ ሳይሆን እዛ ሀገር የሚሄዱበትን ጉዳት ይደርስባቸዋል። በተለያየ መንገድ ሁሉም ይሄን ነገር ወደ ተስተካከለ መንገድ የሚመጣ የራሱን ጥረት ያደርጋል። አውሮፓ ህብረት የራሱን ድጋፍ ያደርጋል። እኛ ላይ ለምሳሌ እዚህ ለመከላከል እንድንችል ግንዛቤ ስልጠናዎችን ይሰጣል። ስለዚህ አሁን እንደ አጠቃላይ
0: የኢትዮጵያ ኔትወርክ በጣም አስቸግሮናል። እስቲ አቶ ጄላን እስኪመጡ ደግሞ ወደ አቶ ናትናኤል ልመለስና በዚህ በጀርመን ይኖራሉ እርሶ፣ በአጠቃላይ በአውሮፓ የኢትዮጵያውያኑ ኑሮ እንደሚባለው እዛ እንደሚነገረው ደላሎቹ እንደሚነግሯቸው ነው? በተጨባጭ ያለው የኑሮ ሁኔታ ምንድን ነው የሚመስለው?
3: በጣም አሪፍ ጥያቄ ነው። ሰፊ እንትን የሚፈልግ ነው፣ ግን በጣም አጠር አድርጌ ለመናገር ያክል እንግዲህ 7 ዓመት ስደተኛ ካምፕ ሰርቻለሁ። ብዙ ኢትዮጵያውያንን፣ ኤርትራውያኖችን፣ ብዙ ሰዎችን በዚህ ዙሪያ አግኝቻለሁ። እንግዲህ አንዳንድ ሰዎች በተለይ እንዲሁ ተታለው የመጡ ወይ ደግሞ ተነግሯቸው የመጡ ሰዎች ወደ ኢትዮጵያ እንኳን ለመመለስ በሚፈልጉበት ሰዓት ሂደት አለው። እዚህ ሀገር ዝም ብለህ አትመለስም። መመለስ ብትፈልግ እንኳን ራስ ከፍለህ እሱም ብዙ ሂደት አለው፣ ጣጣ አለው። በዛ ደረጃ ነው የምትመለሰው። ሌላው ኢትዮጵያዊነት ኢትዮጵያዊ መሆን ተረጋግጦ ኤምባሲ ደብዳቤ አጽፈ በጣም ብዙ ተንከራተ ነው ለመመለስም። ሶስተኛው ደግሞ የመጡ ሰዎች ከመጡ በኋላ ምን ይዤ ልመለስ? ንብረቴን ሸጬ ነው የመጣሁት፣ ጓደኞቼስ ምን ይሉኛል? ቤተሰቦቼስ ምን ይሉኛል? የሚል ብዙ የግል ጭንቀት ውስጥ የተለያየ ነገር ውስጥ የመግባት ነገር አለ። በተጨማሪ በጣም ብዙ በአሁን ደው ብዙ ራሳቸውን እያጠፉ ያሉ ሰዎች እንዳሉ አላቅም። ኢትዮጵያ መረጃው እንዳላቸው አላቅም፣ ግን በጣም ብዙ ሰዎች ራሳቸውን ያጠፋሉ። በጣም ብዙ ሰዎች ዲፕሬሽን ውስጥ አሉ፣ መስራት አይችሉም። ኢሌጋል ከሆነ አንድ ሰው መጠበቅ አለበት ሌጋል የሆነ ፍቃድ እስከሚሰጠው እና ሌላው በጣም ያሳዝነው እንግዲህ አንድ ሰው ኢትዮጵያ ዲግሪ ማስተርስን ያክል ተምሮ መጥቶ ቀጥታ በዛ በተማረበት እንኳን ስራም ለመፈለግ ለመማር ቢፈልግ የሚሆን አይደለም። ከዜሮ ነው የሚጀምረው። ቋንቋ መማር አለበት፣ ባህሉ መማር አለበት፣ ሂደቶች አሉት። ምናልባት ቅድም እንዳልኩት እንደው በጣም ፈጣን ከሆነ ከ2-3 ዓመት ሊወስድበት ይችላል ፕሮሰሱ እና ከዛ በተረፈ ግን አንዳንዶች ግን እንደገና ከዜሮ ይሄን ሁሉ ዓመት ተምሬ እንዴት እንደገና ወደ ትምህርት ይሄዳለሁ ይልና ተስፋ ቆርጦ ሌላ ነገር ውስጥ ይገባል እና ብዙ ህልሞቻቸው የጨነገፉ ሰዎች አሉ። በተጨማሪም እንግዲህ አሁን ያለንበት የፖለቲካ ሁኔታ በጣም አሳሳቢ ነው። በጣም ኢንተርናሽናሊ ነው እንቅስቃሴው። ጀርመን ላይም የውጭ ዜጋ አንፈልግም ይውጡልን ስደተኛ በስቷል ጋውት ስደተኞች አገር ለቀው ይውጡ የሚል ፓርቲ አለ እና በደንብ በንቅናቄ እየሰሩ ነው ያሉት እንኳን አዲስ ሆኖ ተፈደው ለሚመጡት እዚህ ላሉት 3 4 5 6 አመት ለቆዩት ሰዎች ራሱ አስጊ የሆነበት ሁኔታ ነው ያለው እንደው አጠር ላርገው ብዬ ነው በጣም ዲፕሎማት ገብቶ ማውራት ይቻላል ግን በዚህ ደረጃ ነው ያለነው እዚህ ሀገር ላይ ለማለት ነው
0: በጣም አመሰግናለሁ የፌደራል ፖሊስ የህዝብ ግንኙነት ኃላፊ አሁን ገብቷል
4: እንግዲህ ኢትዮጵያ ፌደራል ፖሊስ በዚህ በአዲሱ ሪፎርም በተለይ የውጭ ግንኙነትን በማጠናከር ከበፊቱ ከነበረው የውጭ ግንኙነት ስንል ፖሊስ ለፖሊስ ግንኙነት በመጠናከር እስከ ውጭ ዓለም አቀፍ ፖሊስ ተቋማት ጋር በመቀናጀት ከኢንተርፖል ጋር በመቀናጀት ከሮክ እና ከሌሎች አጋር ድርጅቶች ጋር በመቀናጀት ይህንን ወንጀል ድንበር ተሻጋሪ ወንጀል እንደመሆኑ መጠን በራሱ ብቻ መከላከል ስለማይችል እንደ ሀገርም መከላከል መብቶቻችን ስለማንችል እዛ ድረስ ሄዶ ከነሱ ጋር ትብብር በማድረግ አሁን በቅርቡ አሁን እንደያዝነው አይነት በክትትል እየተደረገ እነዚህ በዜጎች ላይ በተለያየ መንገድ አታለው አስምለው በተለያየ መንገድ ጥሩ ኑሮ እንዳለ ያድርገው ማያቁት ነገር አለ ይያሉ ወደ ውጪ ወጥተው አውጥተው ከድንበር ካሻገሩ በኋላ ጉዳት የሚያደርሱትን ያደነ ያዘ ነው ያለው ኢትዮጵያ ፌደራል ፖሊስ ለምሳሌ በዚህ በ2018 ብቻ 360 ተጠርጣሪዎችን ይዞ በቁጥጥር ስር አውሎ ለህግ አቅርቧል ባካሄደ ኦፕሬሽን ማለት ነው እና ህዝቡ አሁን ጥቆማ እየሰጠ ከኛ ጋር እየሰራ ነው ያለው በተለይ በሀገር ውስጥ ጉዳት የደረሰባቸው አካላት አሉ የአካል ጉዳት የደረሰባቸው አሉ እንደገና ደግሞ የሞቱ ሰዎችም አሉ እነዚህ ቤተሰቦቻቸው ከኛ ጋር መጥተው ጥቆማ እየሰጡ ሰዎቹን እያጋለጡ ይገኛሉ ማለት ነው በዚህ መልክ ነው አሁን እየሰራ ነው ያለው በመስራታችንም ደግሞ በጣም ትላልቅ እውቅናዎችን አግኝተናል በተለይ አሁን ከአውሮፓ ህብረትም ከአውሮፓ ሀገራትም ጭምር ከተለያዩ ትላልቅ ድርጅቶች አብረን መስራት እንዳለብን ወደፊትም አጠናክረን መቀጠል እንዳለብን በዚህ ጉዳይ ላይ ጥሩ ግንኙነት ፈጥረን እየሰራን ነው ያለው ማለት ነው እያደን እያመጣን ለህግ እያቀረብን ነው ህዝቡም እንዲሰማ አስተማሪ እንዲሆን ይሄ ነገር ቀላል ነገር እንዳልሆነ ዝም ብሎ ወደ ውጪ መሄድ ማለት ዝም ብሎ ማያውቁት ሀገር ውስጥ ሄዶ ዝም ብሎ ስራ እንሰራለን ማለት በህጋዊ መንገድ መሄድ ይችላሉ መንግስት ባዘጋጀው ለምሳሌ መንግስት አዘጋጅቶ የትምህርት ያላቸውን አሰልጥኖ ወደ ውጪ እየላከ በሀገር ውስጥ መስራት የሚችሉት የስራ እድሎችን እየፈጠረ ነው ያለውና ይህንን እድል ከመጠቀም ትቶ ወደ ውጪ የማየት ነገር አለ ቅድም እንደተገለጸው ልክ ውጭ ሀገር ሲሄድ ሰው ወርቅ የሚያፍስ እየመሰለው ወደዛ የመሄድ ነገር አለ እንደገና ከውጭ ሀገርም ደግሞ የሚደወልላቸው አለ አንድ ሰው ለምሳሌ አልፎለት ጥሩ ኑሮ ከኖረ እሱን ያዩና አንድ ሺህ ሰው ይሄዳል ከዚህ ማለት ነው አሁን ቲክቶኩ ደግሞ ተመችቷል እዛ አንድ ሰው ይወጣና እየተዝናና ከፈረንጆች ጋር ከዛ ሀገር እየተዝናና ኤን ያያል ሰው ኤን ሲያ እኔም እንደዚህ ሆናለሁ ብሎ ይሄዳል አደጋ ላይ እየወደቀ ነው ያለው በዚህ መንገድ እኛም
0: ዛሬ ስልኩ በጣም አስቸግሮናል የፌደራል ፖሊስ የህዝብ ግንኙነት ኃላፊ ጄላን አሁንም ከመስመር ወጥቷል እስቲ እንቀጥላለን ለስደት መንስኤ የሚሆኑ የተለያዩ ምክንያቶች ይጠቀሳሉ በዚህ ዙሪያ የሚሰሩ ባለሙያዎች የሚጠቅሷቸው ምክንያቶች አሉ ከሀገራችን ተጨባጭ ሁኔታ ምንድናቸው እነዚህ ለስደት እንደ ምክንያት የሚሆኑ በተለይ አቶ ናትናኤል ብዙ ስደተኞችን የማግኘት እድልም ስላለ እስቲ እነዚህ ምንድናቸው ለስደት መንስኤ ተብለው የሚጠቀሱት
3: እንግዲህ በተለይ ደግሞ አንዳንድ ሰዎች እንደሚሉት ከሆነ በቂ የሆነ ተከታማሩ በኋላ ስራ ለማግኘት እኔ አሁን አንዳንዴ ኢትዮጵያ በምትን በመልበት ሰዓት ራይድ ሹፌር ሆኖ የሚሰሩ ሰዎች ብዙ ዶክተሮች የህግ ባለሙያዎች አጋጥመውኛልና አዝናለሁ ሰው ራይድ ስራውን ለየናቆ አይደለም ግን ያንን ስራ ለለመስራት ነው የተማሩትና እድሎች አለመኖሩ አንዱ እድል አለመኖር ነው የስራ እድል አለመኖር ነው ሁለተኛው ቀድም እንዳልኩት ነው የህዝብ ቁጥር መብዛቱ ትልቅ ችግር አምጥቷል እዛ ነገር ላይ መስራት አለበት ብዬ አስባለሁ የህዝብ ቁጥር ሲበዛ እንግዲህ የስራ ማጣትም በከፍተኛ ሁኔታ ይጨምራል እንዲሁም ለመሰደድም ትልቅ ምክንያት ይሆናል ብዬ የማስበው ነገር ነው ሌላው ያው በግጭትም ምክንያት የሚስተል ተፈደደ መጣን ፖለቲካም ከዚህ ያላቸው ሰዎች አጋጥመውኛል። በአጠቃላይ ግን ስናየው በርግጥ ስደት ተፈጥሯዊ ነው ማለት ስደትን ምናቆምበት ምንም ኃይል የለም አስተዳደዱ ነው የሚለየው እና እንደምታየው ከዚህ ማገር የተሻለ ኑሮ ፍለጋም ይሰደዳሉ እኮ ዜጎች የጀርመን ዜጎች ራሳቸው ሀገር ይቀይራሉ። ይሄ ተፈጥሯዊ የሆነ አከር ነው። ወደኛ ስንመጣ ግን ከፍተኛ የሆነ የድህነት በተለይ ኢትዮጵያ ውስጥ ያለው ከፍተኛ የሆነ የድህነት እንትን በብዛት በየሀገሩ ተበትነን እንግዲህ ለሁሉም መጫወቻ ሆነ። ከዛ አልፎ በሞት ቅጣት ቀደም እንዳልከው በሞት ቅጣት እንደ ኦፊሻሊ እየተነገረ ያለበት ነገር አለና ቆም ተብሎ ሊታሰብበት ይገባል።
0: እሺ እሺ አመሰግናለሁ። የፌደራል ፖሊስ የህዝብ ግንኙነት ኃላፊ አሁን መስመር ላይ ያሉ ለስደት መንስኤ የሚሆኑ ነገሮች ምንድናቸው ይላሉ?
5: እንግዲህ አንዱ ወደ ውጭ ሀገር ከሄድን ጥሩ ኑሮ እንኖራለን የሚል ነው። አንዱ ዋነኛው ወጣቱ የሚታለምበት አንዱ ይሄ ሲሆን የተወሰነ ሰው ለምሳሌ ከኢትዮጵያ ወጣና የተሻለ ኑሮ ሊኖር ይችላል ወጥቶ መጀመሪያ የቀደመ ወይም ደግሞ የተሻለ ቦታ በድንገት በእድል ያገኘ ደህና ቦታ ይዞ ሊሆን ይችላል። ሁሉም እንደዛ ነው የሚያስበው እና አንዱ የተሻለ ኑሮ ለመኖር ለመሄድ የመዘጋጀት ነው። ለምሳሌ አንዱ ላንሳለ 500,000 ብር ከቤተሰብ ሰብስቦ እነዚህ ደላላዎች ወደ ካናዳ እንልካለን ይላል። 500,000 ብር ለደላሎቹ በኦንላይን ለዛውም የማያውቀውን ደላላ በኦንላይን ብር ያስገባለታል። በኦንላይን ብር ሲያስገባለት ከዛ ደውሎ ሲጠይቅ ምንም ስልኩም አይሰራ ሰውዬ ማለት ነው። እሱ ማያውቀውም ብሩን ተመልቶ ቀርቷል። አንዳንዱ ብር አጥቶ አይደለም አንዳንዱ በድህነት ምክንያት የሚሄድ ሊኖር ይችላል። አንዳንዱ ግን ብር እያለው በብሩ እዚህ መስራት ሲችል ስራ ፈጥሮ መስራት ሲችል በአለማወቅ የሚሄድበት ሁኔታና አደጋ ላይ የሚወድቅበት ሁኔታ አለ። ይህም አለበት ማለት ነው። ግን ይሄ ነገር ሪሰርች ኢትዮጵያ ፌደራል ፖሊስ በተለያየ ጊዜ ሪሰርች ሲያቀርብ ነበር እና አንዱ የግንዛቤ ማነስ ነው ግን ተብሎ ነው የተወሰደው። የግንዛቤ ማነስ በውጭ ሀገር ያለው ነገር ጥሩ ነገር እንዳለ አድርገው መውሰድ፣ ሁሉንም ነገር ጁምላ ሀስቢ ጀነራላይዜሽን ሁሉ ነገር ጥሩ ነው ብሎ መውሰድ እና ማየት። አሁን ወደ ደቡብ አፍሪካ የተሻለ ነገር አለ ብሎ ነው ሰው የሚንቀሳቀሰው። ግን አሁን እዛ ያለውን ነገር እኛ እናውቃለን። ግን ከዚህ እያወቀ የሚሄድ ደግሞ ዋሬ አሁን እኛ በዚህ እየተናገርን መንገድ ላይ ያለ ሊኖር ይችላል። ስለዚህ ይሄ ነው ችግሩ። ችግሩ ውስብስብ ነው። በተለያየ መንገድ ነው ቅድም እንደተባለው የሚሄዱበት ሁኔታ የኑሮም ሊሆን ይችላል። እያለውም ደግሞ የተሻለ ኑሮ ፍለጋ የሚወጣ ዳና ቤተሰብ እያለው እዚህ መንገድ ሊሄድ ይሻለኛል የምላለ። ግን መንግስት አሁን ምንድን ነው ያደረገው? በህጋዊ መንገድ መውጣት ትችላላችሁ ብሏቸዋል። ስልጠና ወስዳችሁ አንዱ ስልጠና መውሰድ ያስፈልጋል። እዛ ሀገር ሄዶ ስልጠና ሳይወስድ ቢሄድ ወዴት እንደሚሄድም አያውቅም። አንዳንዱ ያልተማረ ሰው ወደ ውጭ ስንልክ አሁን ሳውዲ አረቢያ አካባቢ፣ ሌሎች አረብ ሀገራት ላይ እየተፈጠረ ያለውም ችግር ይሄ ነው። የተማረ ሰው አይደለም ስንልክ የነበረው አሁን መሰልጠን አለበት ተብሎ መንግስት አቅጣጫ ቀይሮ አሰልጥኖ ወደ ውጭ እየላከ ተጠቃሚ እንዲሆን መንግስትን ክትትል ኃላፊነት ወስዶ ክትትል እንዲያደርግለት በዚህ መልክ ነው አሁን እየተላከ ያለው እና ለብቻ የሚሄድ በህገወጥ መንገድ የሚሄድ ነው አደጋ እየወደቀበት ያለው ማለት ነው። ህጋዊ መንገዱ አለ። ህጋዊ መንገዱን ትቶ መሄድ አለ። ለምን አንዳንድ ለምሳሌ በህጋዊ መንገድ ሄዳለሁ ሲል ፎርማት ማያሟላው ነገር አለ። ትምህርት ያሟላ ቢባል የለም። ያ ከሌለ ምን ያደርጋል? ቀጥታ በእግር በዚህ በአፋርም አድርጎ ወደ በጅቡቲ መስመር በኬንያም በተለያዩ መንገድ እየወጣ ነው ያለው በዚህ መልክ ማለት።
0: እሺ፣ ብዙ ሰዎች አሁን ቅድምም ሲገለጽ ነበር የመንግስት መዋቅር ራሱ ተሳታፊዎች ናቸው። በዚህ ላይ የእናንተ ምልከታ ምንድን ነው? የጸጥታ አካላትስ ይህ ሁሉ 40,000 ሰው ድረስ እስኪያመላልሱ ድረስ የጸጥታ አካላት የት ነበሩ የሚሉ ወቀሳዎችም እሰማለሁ። ምንድን ነው ምላሽ?
5: አዎ እንግዲህ የመከላከል ስራውን ከጀመር ዛሬ አይደለም ቆይተናል። እንግዲህ እዚህ ፖሊስ እስካለ ድረስ ምንጊዜም ህገወጥ ሰዎች ወንጀል ነው እስከተባለ ድረስ ፖሊስ ምንጊዜም ለመከላከል ጥረት ያደርጋል። ምናልባት ተደራሽነት ያጣና እጁ አጥሮ አውሮፓ ድረስ ሄዶ ወይም ደግሞ የሆነ የአረብ ሀገር ሄዶ ማምጣት አቅቶት ሊሆን ይችላል። በአንድ ወቅት ግን አሁን አቅሙን አሳድጎ አሁን በደረሰበት ደረጃ ላይ ከዱባይ ጭምር እያመጣ ነው ያለው። አንተም ቅድም ስታነበው ነበር። ይህን አልደግመው ዋናው ነገር ምንድን ነው አለበት ወይ የጸጥታ መዋቅሩ ወይም ደግሞ የመንግስት መዋቅር እጅ አለበት ወይም የለበትም የምለው እጁ አለበት። ለምን የለበትም እንላለን? ለምሳሌ አሁን ከትላንት ወደ አሁን የስራና ክህሎት ሚኒስቴር ስር ያሉ የተሰገሰጉ እዛ ወደ ህግ እየቀረቡ ነው ያሉት። እዛ ለስራ መንግስት ያደጓቸው የሚሰሩት ሌላ ስራ ነው። እንዲህ አይነት ሁሉም አይደለም። ይህን ስንል ሁሉም መዋቅር የተበላሸ ነው ማለት አይደለም። ከብዙዎቹ የተወሰኑ ጥቂቶች አሉ። ፖሊስ ውስጥም እኮ ሁሉም አጥፊ አይደለም። የተወሰኑ ፖሊስ ውስጥ መጥፎ ስነ ምግባር ያላቸው ሊኖሩ ይችላሉ። እና ደግሞ አስ ጀነራላይዜሽን ማድረግ አንችልም። አንድ ሎሚ አንድ ሳጠራ ውስጥ ያለ ምንድን ነው አንድ ሳጠራ ውስጥ ያለ እንቁላል አንድ እጅ ከፍተን አንድ እንቁላል ብናወጣ ያቺ ብትበላሽ ሁሉም ሳጠራ ውስጥ ያለው እንቁላል የተበላሸ ነው ማለት አንችልም። የመንግስት መዋቅር ውስጥም አሉ። ሁሉም ግን አይደለም። ሁሉም መንግስት መዋቅር ማለታችን አይደለም። የተወሰኑ ሌቦች አሉ። መንግስትን እየመነጠረ ነው ያለው። እኛም ተቀብለን እስር ቤት እየከተትን ነው ያለው። ተጠያቂ እንዲሆን ህግ ፊት እያቀረብን ነው ያለ ነው። ስለዚህ ጉዳዩ ይሄን ይመስላል። ውስብስብ ነው ያለውን ቅድም ይሄ ነው የሚያስተላልፋለ ወደ ሰዎች አሁን የህገወጥ ሰዎች ዝውውርን እያየ ዝም የምላለ ይሄን ያስጠይቃል። በህግ እስከዚህ ድረስ ነው እኛ እየሄድን ያለ ነው ማለት ነው። የሚጠብቅ መረጃውን የሚጠብቅም ካለ በቁጥር ስር እያዋልን ነው ያለው በእኛ በኩል ማለት ነው። ስለዚህ እሳቸው ያሉትን ነገር ልክ ነው። ሁሉም የመንግስት መዋቅር ባይሆንም የተወሰኑ የመንግስት መዋቅር ውስጥ ያሉ ሌቦች አሉ።
0: በጣም አመሰግናለሁ። እንግዲህ ለሁለታችሁ አንዳንድ ጥያቄ ልጠይቅ። በስደት ዓለም ላላችሁ በስደትም ሲመጣ የሀገሪቱ ህግ ያለማክበር ይታያል። በህገ ወጥ ነገሮች የሚያዙ ብዙ ናቸው። ሐሺሽን ጨምሮ የጫት የተለያዩ ነገሮች መጥፎ የሆኑ ነገሮች ተግባራት የመሰማራት ከሀገሩ ባህል ጋር ራሱን አዋህዶ የመሄድ ችግሮች ይታያሉ። ምልከታችሁ ምንድን ነው? በአቶ ናትናኤል ልጀምር።
3: እንግዲህ አብዛኛው ምናልባት ወደዛ ነገር ውስጥ የሚገቡ ሰዎች አንዳንዱ ያው ኮምፕሊትሊ ቢዝነስ አድርጎት ገንዘብ በደንብ ስለሚያገኝበት በዛው የቀጠለ ነው። አንዳንዱ ግን አብዛኛውን ብንወስድ በዚህ ሱስ ውስጥ የተጠመዱ ሰዎች እንዳልኩ ቅድም ያልጠበቁትን ነገር ሲያገኙ የእድሎች ማለት እንደሚፈልጉት ሳይሆንላቸው ሲቀር እንደ አጋጣሚ ወይ ደግሞ እንደ ማለፍ ያድርገው ይጀምሩትና ከዛ መውጣት ያቀታቸዋል። አንዳንዱ ደግሞ በአንዳንድ ሀገሮች ላይ እንደምንሰማው ከሆነ ኮምፕሊትሊ ከሀገር ቤት ጀምሮ ይዘውት የመጡት እንደሆነ እና በዛውም ደግሞ ጀስት እንደ አንድ መዝናኛ አድርገው እንደወሰዱት እናያለን፣ እንሰማለን። በአጠቃላይ የስራ ተነሳሽነታቸው ዜሮ ነው። ሎካል ናቸው። ቋንቋም ላይ በጣም ደካማ ናቸው። እና እንግዲህ አብዛኛው እነዚህ ሰዎች ስናያቸው በተለያየ ሀገር ላይ እንዲሁም የኢትዮጵያን ገጽታም በተለየ መንገድ ለመቀየር ወይ ደግሞ የኢትዮጵያን ገጽታ የቀየሩትም እነዚህ ናቸው ማለት እንችላለን። ኦፊሻሊ በጠራራ ፀሐይ ያለን ነገር ስለሚያዘወትሩ ማለት ነው።
0: አቶ ገዛኸኝ በዚህ ላይ ምንድን ነው ያሉት? የሀገሪቱ ሕግ አክብሮ በመሄድ በስደተኛ ሆኖ በሚኖሩበት አገር በዚህ ላይ የሚታዩ ነገሮች ምንድን ናቸው? ደቡብ አፍሪካ ውስጥ
6: ጥሩ የዜጎቻችን የሀገሪቱን ሕግ አያከብሩ ትልቁ ችግር። ለሀገሪቱ ሕግም ለሀገሪቱ ባህልም ለሀገሪቱ ምንም በጣም ብዙ በሚባል ደረጃ ለኢትዮጵያ ሰንደቅ ዓላማ ለነጌ ለእኛ ለሀገራችን ገጽታ ብሎ የሚቆረቆር ጥቂት ነው። ሁሉ አይደለም። ቅድም በመጥቀስ እንደሞከሩ ሁሉ ባይሆንም ጥቂቱ ለሀገሪቱ አይጠነቀቅም። ሌሎች በጣም እጅግ አሳሳቢና ወደፊት ሊያሰጉ የሚችሉ ተርድ ጀኔሬሽን የምንለው ትውልድ እዛ በስደት በተለያዩ አጋጣሚዎች ሄዶ የተወለዱ አሉ። የእኛ ልጆች በሚያንጸባርቁት መጥፎ ስነ ምግባር ትምህርት ቤት ላይ አንገት የመድፋት እኔ አዌርነስ የሚለው ሀሳብ እንዴት እንደተረዱት አላውቅም። ብዙ ኢትዮጵያውያን አትሊስት ነገንና ዛሬን አንድ ላይ አጣምሮ ቢጓዙ ጥሩ ነው። ዛሬ የማደርገው ነገር ለነገ እንቅፋት ይሆናል፣ ለሀገር፣ ለሚወለድ፣ ለእኔም ጭምር። በራሳቸው የተጠላለፉ ኢትዮጵያውያን ብዙ ናቸው። በስደት ራሱ በራሳቸው ችግር ውስጥ የወደቁ ኢትዮጵያውያን ብዙ ናቸው፣ በራሳቸው ክሬኤት ባደረጉት ነገር። ስለዚህ ለሀገሪቱ ህግ ተገዢ አይደሉም፣ ክሮስ ቼክ ናቸው። የሀገሪቱን መንግስት በነፃ የሚሰጠውን ሆም አፌር በብር ይገዛል። የሀገሪቱን ትራፊክ በብር ብራይት ያደርጋሉ። ከዛ በኋላ እንደ ሊጋል መብት የራሳቸውን ትክክለኛ የሆነ ህጋዊ ዶክመንት እና ሰነድ ሳይዙ በአገሪቱ ውስጥ እኮ ከመቶ 85% ዶክመንት እኮ የለውም። ለምን? ባዶ እጁ ነው ያለ። በጣም ምስኪን የሆኑ ሰዎችን ይህን መረጃ ራሱ ኢትዮጵያ ራሱ አውጥቶ ሰጥቶ ነው ራሱን በዚህ ጊዜ እየጎዳ ያለ። ችግር ላይ ነው ያለ። በርካታ ኢትዮጵያዊ ስደት ላይ አለ። በዚሁ አጋጣሚ ስደት አንገብጋቢ የወላፈን እሳት ረግጦ ለመቆምም ለመዝለልም የሚከብ አስቸጋሪ ህይወት ስለሆነ ወጣቶች ስደትን ተመራጭ ባያደርጉ የሚል ነው እና በርካታ አፍሪካ ሀገራትንም ዞርዱ ብያቻለሁ። ብዙ ነገሮችን እስር ላይ ሲሰቃዩ ያሉ ወጣቶች ሴትይቶች ሴትይት እንዴት ነው ያለ ሞዴስ ያለ መጸዳጃ ያለ ንጽህና እስር ቤት ላይ ታቁራ ሙቀት ብርድ ስሚንቶ ላይ የምትተኛ? እንግዲህ ጥንቃቄ በተሞላ ቅድም ለመናገር እንደተሞከረ መንግስት ኦልሬዲ ሰልጥነው የስራ እድል የሚፈልግ ሊጋል በሆነ መንገድ ይሄድ እያለ ነው። ከመሄድስ ደግሞ ተቆጥቦ የአርሶ አደር ልጅ ከሆነ እኮ ዶሮ ማርባት ይችላል፣ በግ ፍየል ማርባት ይችላል። ለምን ህይወቱን ያጣል? የቅርብ ጊዜ ታሪክና ትዝታ ናቸው። ዛምቢያ ላይ 24 ኢትዮጵያውያን እዛው ነው የተቀበሩት። የቅርብ ጊዜ ትንሽ ትዝታ ነው። በአቅራቢያ ዛምቢያ ቦርደር ላይ 9 ኢትዮጵያውያን የሞቱት ቅርብ ጊዜ። ለምንድን ነው በየ ዛፍ ስር እንደ ቅጠል አጽማችን ክብር በሌለው መንገድ የምንወድቀው? ለዚህ ሰለባ የምታደርጉም ብትተው ምድራዊ ተድላ ፈጣሪ ያልሰጣ እያቅበዘበዛችሁ ትጠፋላችሁ እንጂ ዘላለም የማያኖር ስለሆነ እንደው ጥቂት እችን ታህል ለማለት ነው። እና በጣም
0: አመሰግናለሁ። ያው ወደዛው ወደ መፍትሄው ልንሄድ ነው ነበረ ጀምረውታል። ስልክ እንዳይቋረጥ የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጀይላን እንግዲህ እንደ ማጠቃለያ የሚሰጡን ሀሳብ ምንድን ነው?
7: አመሰግናለሁ። እኔ የምለው ምንድን ነው ህገወጥ የሰዎች ዝውውርና በህገወጥ መንገድ ድንበር ማሻገር ወንጀልን ለመከላከል አንደኛው ኮሚኒቲው ህብረተሰባችን በትክክል አስከፊነቱ መረዳት አለበት። ለወጣቶቹ ለልጆቹ ማስረዳት አለበት። እሱ የምለውን ማዳመጥ የለበትም። ራሱ በመንግስት መንገድ በመንግስት ባዘጋጀው ህጋዊ መንገድ ለመንቀሳቀስ እንዲችል ይደረግ፣ ይህንን መንገድ ቢከተል ህብረተሰቡ። ሁለተኛ ደግሞ ወጣቶቹ ስራ ሳይንቁ በሀገር ውስጥ ያለውን ስራ አሟጠው ቢጠቀሙ። አሁን ክቡር ጠቅላይ ሚኒስትራችን የተናገሩት ነገር አለ። አንድ ጊዜ አንዳንድ ሰዎች ይስቃሉ እሳቸው ሲናገሩ፣ በኢትዮጵያ ውስጥ ስራ ጠፍቶ አይደለም ሰራተኛ ነው የጠፋው። ኮንስትራክሽን ላይ ጉልበት ሰራተኛ አታገኝ። ይህ ምንድን ነው የሚያሳየው? ስራ መናቅ አለ። ከትንሽ ነገር ተነስተን ወደ ትልቅ ነገር የሚሄድ ማንኛውም አባቶቻችን እኮ ዛሬ ስንት ውጣ ውረድ ወጥቶ ነው ትልቅ ደረጃ የደረሱት። ስለዚህ እኛም እንደዛ ማድረግ አለብን። ወጣቶች እንደዛ ቢያደርጉ ይህን መንገድ ቢቀጥሉ የተሻለ ነገር ያገኛሉ። ዝም ብሎ ሰው ባለ ብቻ መሄድ የለባቸውም። ቲክቶክን ብቻ ተከትለው በተለይ አሁኑ ወጣት ቲክቶክ ላይ ብቻ ተጠምዶ ነው የሚውለው። ወደፊት የሚያሰጋ ነገር አለ። ይሄ ነገር አቅጣጫ ካልያዘ ለሀገርም ራሱ ምን አይነት ወርከርስ ነው የሚፈጠረው? ለሀገር ታታሪ ሰራተኛ ታታሪ ባለሙያ ይፈጠራል ወይ? በዚህ መልኩ አንዳንድ ጊዜ ሲታይ ብሩ ከየት ይመጣል ትላለ። ቲክቶክ ይዞ ከ24 ሰዓት ቲክቶክ ሚያያል። ይህንን መቀየር አለብን። በቃ እንደ ህብረተሰብ ካልቸራል ለውጥ ማድረግ አለብን። እንደዚህ አይነት አሁን ቲክቶክን ማየት አለብን። ለዜና ካየ በቂ ነው። ከዛም በኋላ ነገሩ ስለማያልቅ ዓለም አቀፍ ስለሆነ እዛው 24 ሰዓት ምንጨርስ ከሆነ ስራ መንሰራም ማለት ነው። ስለዚህ ኃይላችንን እንቀይር። ስንሰራ ነው መንግስት ብቻ አይደለም እኛ እንደ ዜጋ ስንሰራ ነው ሀገር ምንቀይር። አለበለዚያ ህገወጥ ሰዎች ዝውውሩ አይቆምም። አንደኛ ከኢኮኖሚ ጋር የተያዘ ሊሆን ይችላል፣ እንደ ቅድም እንዳልነው አዌርነስ ችግር ሊሆን ይችላል። እነዚህ አዌርነሱን ፖሊስም እየሰራበት ነው። እያንዳንዱ ካድሬ ምን ይሰራል? እዚህ ላይ መስራት አለበት። እኔ እንደ ሀገር ቀ ምንድን ነው ከዚህ የበለጠ ውርደት የለም። ሄዶ ሀገሪቱን ስም ማዋረድ። ኢትዮጵያ እያደገች ነው ያለችው፣ አሁን ኢትዮጵያ እየተቀየረች ነው ያለችው። ስለዚህ ኢትዮጵያን ማዋረድ የለብንም። ወደ ሀገር ወደ ውጭ ሀገር ሄደን በማናውቀው ሀገር ኢትዮጵያን እንደዚህ አይነት ሆነን የተለያየ ነገሮችን ሰርተን ወይ በሀሺሽ ተይዘን ኢትዮጵያን ማዋረድ የለብንም። ኢትዮጵያ ህዝብ ትልቅ ህዝብ ነው፣ ታላቅ ሀገር ነች ኢትዮጵያ። ስለዚህ ይህንን ለመቀየር ሁሉም ተባብረው መስራት አለበት። ከፖሊስ ጋር በቅጣት ብቻም ይሄ ነገር አይቆምም። ህብረተሰቡን በደንብ በነቂስ ማሳተፍ ይጠይቃል። ይሄ ነገር እያንዳንዱን ቢሮ ለምሳሌ የውጭ ጉዳይ አለ፣ ሁሉም አገር ውስጥ ያሉ አሉ። እነዚህ ሁሉ አካላት ከውጭ ሀገር እነሱም ደግሞ የውጭ ሀገሮች እኮ ወደ እኛ እየመጡ
5: ከኛ ጋር እየሰሩ ነው ያሉት። አውሮፓ ህብረት ለምሳሌ ከኛ ጋር እየሰራ ነው ያለው። ሮክ የሚባል ድርጅት ከኛ ጋር እየሰራ ነው ያለው። ኢንተርፖል ከኛ ጋር እየሰራ ነው ያለው። ምስራቅ አፍሪካ ኢንተርፖል ሪጂናል ኢንተርፖል ደግሞ ከኛ ጋር እየሰራ ነው ያለው። ስለዚህ እነዚህን እድሎች ተጠቅመን ይህን ነገር ማስቆም አንታንችን መቀነስ አለብን ነው። አመሰግናለሁ። በራሴ
0: በጣም አመሰግናለሁ። አቶ ገዛኸኝ አጠር አድርገው ማጠቃለያዎትን።
8: እጅግ በጣም አመሰግናለሁ። እሳቸው ካሉት የሚጨምረው ሀሳብ ሁላችንም ኢትዮጵያውያን ዘብ ብንቆም ስደትን ለማስቆም ብንጠቅም መረጃ ለፖሊስና ለሚመለከቱ አካላት ብናጋራ የሀገራችንን ገጽታ እንጠብቃለን። የወጣቶችን ህይወት ከሰለባ እንታደጋለን። በጣም እጅግ በጣም እጅግ እጅግ እጅግ እጅግ አንገት ከመድፋት ደግሞ እንታደጋለን። በጣም አንገት የሚያስደፉ በርካታ ነገሮች ስለገጠሙ ነው ይህንን በዚህ አይነት ስሜትና ቶን የማወራ። ኢትዮጵያዊ ተሰዶ ሞቶ ጫካ ሲቀር የሌላ ሀገር ሚዲያ ላይ ሲዘግብ ካየህ ምን ያህል ፊሊንግ ይሰማሃል? የሀገር ገጽታ ነው የሚጎዳ፣ የሀገር ገጽታ ነው የሚበላሸው። እና ብንሞቱ እንኳን አጽማችን የሚመጣበትና የሚቀበርበት ሀገር ኢትዮጵያ የሚባል አለ። ስለዚህ ይህንን ሀገር በጣም ለምድር ነው ለመፈር ነው ሰርተን መቀየር እንችላለን። ቅድም እንደተናገርኩኝ ቲማቲም ሽንኩርት ቢተከል የሚበቅል ነው። ወጣቶች ባትሰደዱ የተሻለ ነው ብዬ ነው መልእክት ማስተላለፍ የሚፈልገው። ሌላ ደግሞ ከዚህ ህገወጥ ተባባሪ ከሆኑ አካላት ጋር ባለኝ ኔትወርክ በፈቃደኝነት ነው ወጣቶቹ የሚሄዱት የሚል ማስፈራሪያ ደርሰውኝ ያውቃል። እና እንደዚህ አታድርጉ ብዬ አንድ ትሬኒንግ እየሰጠው ምን አገባ አይነት ነገር ላይፍ ትሬት ገጥሞኝ ያውቃል። በዚሁ አጋጣሚ ያለ ግንዛቤ አውጥተህ ያለ ኃላፊነት ሪስፖንሲቢሊቲ አውጥተህ የወጣት ህይወት ቢጠፋ እድሜ ዘመንህን የዛ ነፍስ ተጠያቂ ነው የምትሆነው። በቀጥታም በተዘዋዋሪ ይሰማሉ ብዬ አስባለሁ። ስለዚህ በእያንዳንዱ ቤተሰብ፣ ወላጆች ወጣቶች እንዳይሄዱ መከልከል፣ በየአካባቢ ያሉ የወረዳና አመራሮች ምክንያት ስላለኝ እኔ ከማዕከላዊ አካባቢም የተወለድኩ ልጅ ስለሆንኩኝ እዛ አካባቢ ያለውን ዳታ አናላይስ ለመስራት ሞክሬያለሁ። አንድ ካድሬ ቅድም በጣም ነው የተመቹኝ። የፌዴራል ፖሊስ ኮሚሽነሩ ምንድን ነው ያሉት? ካድሬ ሀሰተኛ ፌስቡክ ላይ እንዲጽፉ የቀጠራቸው ሉዋል። ሰው ሰድቦ ከሀገር ለመሸሽ የሚወጡ ወጣቶች አሉ፣ ነርቨስ ሆነው ማለት ነው። ሱስ ውስጥ ያሉ አሉ። 30 እና 20 ፌስቡክ ክሬት አስደርገው ሲፈልግ ራሱን ያሟግሳል፣ ሲፈልግ መንግስት ያሰድባል። ኢትዮጵያ በጣም ከፍተኛ ትልቁ ችግር በታማኝነት የሚያገለግሉ ብዙና ብቁ ባለድርሻ አካላት በዚህ በተለይ በጸጥታ ተቋማት ላይ ያሉ ሰዎች በደንብ ይስሩ። ሁሉ አይደለም፣ ሁሉ ተቋም አይደለም፣ ሁሉም መረጃ የተለዋወጡ ቢሰሩ የተሻለ ነው። እጅግ በጣም አመሰግናለሁ። እንግዲህ ኔትወርክ እያቆራረጠንም ቢሆን የተወሰነ ሀሳብ ለመግለጽ ችለናል ብዬ አስባለሁ።
0: በጣም አመሰግናለሁ። እንግዲህ አቶ ናትናኤል የማጠቃለያ ሀሳቡን።
9: እሺ፣ በጣም አመሰግናለሁ። እንግዲህ ቅድም የፌዴራል ፖሊስ እንዳሉት ያው ፖሊስ ህገወጥ ስደተኞች አዘዋዋሪዎችን እየያዘ ነው እንዳሉት፣ ያው በዜናም በቀደም ሰምተናል። ፈረንሳይም በጣም ብዙ ህገወጥ አዘዋዋሪዎችን ይዛ እንዳሰረች ሰምተናል። ነገር ግን ወደ እኛ ስንመጣ ራሱ ስደት ራሱን የቻለ ኢንስቲትዩት ነው። ራሱን የቻለ ኢንስቲትዩት ነው ማለት አሁን በዚህ በአንድ ሰዓት በማይሞላ ጊዜ ውስጥ ችግሩና መፍትሄውን አስቀምጠን የምንተወው ጉዳይ አይደለም። በትንሹ ከ3 እስከ 4 ዓመት ይፈጃል ይህንን ጉዳይ ለማርገብ፣ ኮምፕሊት ለማጥፋት ሳይሆን ለማርገብ፣ ለመቀነስ ከ3 እስከ 4 ዓመት ይፈጃል። በደንብ ማህበረሰብ ውስጥ መግባት ያስፈልጋል፣ ውይይት ይፈልጋል፣ ባለሙያ ይፈልጋል። እና ይህንን ነገር ብናስበው ጥሩ ነው። ሌላው መፍትሄው ለተባለው ትልቁ መፍትሄ ብዬ ነው የምለው ቁልፉ ያለው ዲያስፖራው ጋር ነው። ዲያስፖራው እንግዲህ እንደሚታወቀው ገንዘብ እንዳለው ነው። ዲያስፖራ ማለት ገንዘብ ነው፣ ከገንዘብ በላይ ነው ዲያስፖራ። ይህ ማለት ደግሞ ብዙ ጊዜ ያው ኢትዮጵያ ዲያስፖራ መጥቶ እዚህ ከማጥፋት ውጭ ምንም የሚጠቅመን ነገር የለም የሚባል ነገር ሰምቻለሁ። እሱ ዲያስፖራ አይደለም። እሱን ዲያስፖራ ማለት ሳይሆን አሉ በጣም ረጅም ዓመት የቆዩ ዳይናሚክ የሆኑ ሶሻል ሚዲያ ላይ የማይታዩ በየትኛውም አጋጣሚ የማይገኙ ሰዎች አሉ። እነዚህ ሰዎች ናቸው መፍትሄዎቹ። እንግዲህ እነዚህ ሰዎች ጋራ በጣም ብዙ የሥራ ዕድሎች አሉ። መንግስት ለነዚህ ሰዎች ጥሩ የሆነ ሲስተም ቢያበጅ አገር ቤት ገብተው ሳይታገሉ ብዙ ሳይንገላቱ መፍትሄ ሊያበጁ የሚችሉ ነገሮችን መፍጠር እንዲችሉ፣ ድርጅቶችን መመስረት እንዲችሉ፣ ተቋማት፣ ትምህርት ቤቶችን የመሳሰሉ ነገሮችን እንዲያመቻቹ ማድረግ። ሌላው የዲፕሎማሲያዊ ግንኙነት ከአገር ቤት ካለው ይልቅ እኔ እዚህ ያለው ሰው ይሻላለው አይ ቲንክ መፍትሄውን ለማምጣት እዚህ ላሉት ሰዎች ሳውዲ አረቢያም ላለ ሰው ሳውዲ አረቢያ ያለ ዲያስፖራ ይሻላል ይመስለኛል። እና ያንን የሰው ልጅ በጠራራ ፀሐይ በስቅላት ከመገደሉ በፊት ከመጥፋቱ ነፍሱ ከመጥፋቱ በፊት በዛ ሀገር ያሉ ዲያስፖራዎች ዲፕሎማሲያዊ የሆነ ግንኙነት በማድረግ መፍትሄ ማምጣት ይችላሉ የሚል ሀሳብ አለኝ። መፍትሄው ነው። ሌላው እውቅናን ማስጨበጥ ነው። እውቅናን ስናስጨበጥ ደግሞ በየትምህርት ቤቱ አሁን ኦልሬዲ የተጣመመ ዛፍ ይሰበራል እንጂ አይቃናም ይባላል በሀገራችን። ኦልሬዲ ልቡ የተዘጋጀና ለመውጣት ኦልሬዲ የወሰነ ሰውን ዛሬ ላይ እንዲህ አይነት ነገር ብትነግረው ተረተረት ነው የሚሆንበት። ነገር ግን የሚያድጉ ልጆች አሉ፣ ነገ ያንን ፈለግ የሚከተሉ ልጆች አሉ። ያንን መንገድ እንዳይከተሉ በየትምህርት ቤቱ እንደ ኮርስ መሰጠት አለበት፣ በየገጠሩ ማስተማር አለብን። የሰው ልጅን በትምህርት በማስተማር ነው የምንቀይረው እንጂ በዱላ በጭቆና መቀየር አንችልም። አለዛ የአይጥና የድመት ነገር ነው የሚሆንብን። እና ይሄ ነገር በደንብ ማስተዋል አለብን። ህጋዊ መውጣት ይቻላል፣ ህጋዊ መውጣት ይቻላል። ህጋዊ ሆኖ ለመውጣት ደግሞ በደንብ ሂደቱን ማወቅ ነው። እንግዲህ የአገር ገጽታ እንዳሉት ቅድም የአገር ገጽታችን ዲያስፖራውም ጭምር ነው የተበላሸው። ሁሉንም ሊነካው ይሄ ኢትዮጵያ የተባለ ሰው በሙሉ እኔን አይነካኝም፣ እኔ እዚህ ሀገር ነው ያለሁት፣ ዶክተር ነኝ፣ ፕሮፌሰር ነኝ፣ ነጋዴ ነኝ፣ እኔ ጋር አይደርስ የሚባል ነገር የለም። እኛንም ይገ ነገር ያገኘናል። እንግዲህ በስራ አጋጣሚ ትላንትና አሁን 22 ሰው 20 ሰው ጠፋ ብሎ አንድ ሰው መጥቶ እኔ ጋራ እንደ ክስ አቀረበ። ሰው በተዘዋዋሪ የሚነካኝ ማለት ነው። እኔ ግን እዚህ ነገር ውስጥ ምንም የሚያገናኝ ነገር የለም። ኢትዮጵያ ስለሆንኩ ነው የመጣው። በዓለም አቀፍ ያለው በሙሉ ኢትዮጵያዊ ይመለከተዋል። በኢትዮጵያ ውስጥ ያሉ ኢትዮጵያዎች ይመለከተዋል። እንደ ሀገር ረክሰናል፣ በጣም ረክሰናል። ኢትዮጵያ የተከበረ ሕዝብ ነው ለዓለም። በተለይ ደግሞ በተለያየ መንገድ በድህነት ወይ በባነው በጦርነት በረሃብ ለደቀቁ ሀገሮች ትላንትና የረዳች ሀገር ነች እና ዛሬ እንደዚህ መርከሳችን ቁም ብለን ልናስብ ይገባል። እና በዚህ ጉዳይ ላይ አይ ቲንክ ባለሙያዎች እና መንግስትም በስደት ላይም ልምድ ያላቸው ሰዎች ለሶስት ለአራት ዓመት መስራት አለባቸው ብዬ አስባለሁ። የግል አስተሳሰብ ነው። በእኔ በኩል ያለው ይሄ ነው። አመሰግናለሁ።
0: እንግዲህ አቶ ናትናኤል፣ አቶ ገዛኸኝ እንዲሁም የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን ለነበረን ቆይታ በአድማጮች ስም አመሰግናለሁ። በተለይ ደግሞ ለአቶ ጄላን የተለየ ምስጋና ማቅረብ ፈልጋለሁ። ሌሎቻችሁ ቅር እንደማይላችሁ ተስፋ አደርጋለሁ። ምክንያቱም በዚህ ውይይት ስንጠራ የመንግስት አካላት ሁልጊዜ ቀጠሮ ሰጥተውን ስልካቸው ይዘጋሉ ወይም ቀጠሮም አይወስዱም። ኃላፊነት ወስደው የተሰጣቸውን የመንግስት ኃላፊነት የማይጠቀሙ በበዙበት ሁኔታ እዚህ ደፍረው መጥተው ሀሳባቸውን ስላካፈሉን በተለየ ሁኔታ ደግሞ ለእሳቸው ባመሰግን ቅር አይላችሁም ይመስለኛል። እግዜር ስጥልኝ ስለነበረን ቆይታ።
10: በጣም እናመሰግናለን።
11: አድማጮች፣ ቀደም ሲል የተከታተላችሁት ስደት መንከራተት ሞት ማቆሚያው የት ነው በማለት የሚያጠይቀውን የውይይት መርሃ ግብር ነበረ። ውይይቱን የመራው ዮሐንስ ገብረ እግዚአብሔር ነው። በdw.com በድረገጽ በፌስቡክ በዋትስአፕ ታገኙታላችሁ፣ እንደዚሁም ቴሌግራም ላይም ታገኙታላችሁ። አስተያየት ካላችሁ እንድታደርሱን እንጋብዛለን። አሁን ስርጭታችን እየተገባደደ ስለሆነ የዕለቱን ዋና ዋና ዜናዎች አሰማለሁ። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጮች ዋቢ አድርጎ ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። እስራኤል በጋዛ ሰርጥ በፈጸመችው በተባለ የአየር ጥቃት 15 ፍልስጤማውያን ሰላማዊ ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። የጋዛ ጤና ጥበቃ ሚኒስቴር ዛሬ እንዳስታወቀው እስራኤል በሰሜን ጋዛ በመትገኘው ዴር አልባላ ከተማና በደቡብ ጋዛ በሚገኘው ኻን ዩኒስ የአየር ጥቃት ተፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነቱን ለማስቆም በአፋጣኝ ስምምነት ላይ ከተደረሰ ዩናይትድ ስቴትስ እና እስራኤል በኢራን ላይ አዲስ ጥቃት ላለመሰንዘር መስማማታቸውን ገለጹ። አሜሪካ ጥቃት እንዳትፈጽም ኢራን ጠይቃለች በማለት ዶናልድ ትራምፕ የጻፉትን ሐሳብ የኢራን መንግስት አዲስ ውሸት በማለት አጣጥሏል። በኢንዶኔዥያ በአንዲት ጀልባ ላይ በደረሰ የእሳት አደጋ 5 ተሳፋሪዎች ሞተው 41 የደረሱበት አለመታወቁን የሀገሪቱ ባለስልጣናት አስታወቁ። አድማጮቻችን፣ የዕለተ እሁድ ስርጭታችን ይህንን ይመስል ነበር። በሙዚቃ እንሰናበታለን። አብራችሁ ቆዩት። ሸቴ በቀለ ነኝ። ጤና ይስጥልኝ።